0: 자시 메토코자 비 와능게 쳇
1: 아림든 쇼메타 쳇비 예신치 포냐
0: 와능 챙게 포냐
2: 디촌의 녀흐등 가르마 섬진니 디촌의 녀르직등 가르마 섬지버 톱지 인겨클린츠나 갸르통샤제인 디촌의 녀르직등 가르마 섬진니 디촌의 녀르니등 가르마 섬지버 헬커 메롱 렌츠나 동제인
3: 촌친더라 랑흑단슴지 촌친더라
4: 촌친더라 Jirngu-shasim-ja chom-chin-da-ra.
3: Chom-chin-da-ra.
2: Di-chul-nyer-nyi-dang garma-sum-chin-ni, di-chul-nyer-sum-war, sar-ngir-nyam-zhu-gu-chastung-sha-ji-yin.
0: Thor-nun-wa-shkil-gum-chin.
5: Цомын ошкыл алуунчын.
0: Сарынгер нямжу.
2: Дицула нерсым ни, дицула нерсым дан гарма ангни вар. Дичин цэри ленцэн штонгэйин. Нямкнам ба. Цоргуна жангжу нянчын кэн ошкыл алуунчын ки. Нин шэви ленцэн хонда дан царсын. Хэлчи нямбар гуажэнчи.
5: 나는 베이징지 디스도 얻는인
6: 나모게 튠지 회계기 남네 년준슈 간들힌게니 센신바니 중야 미마 군교 룽티 레군기 회계 진람기